ለፍንድ ክለመት ይህመት ሰድ ክለመት ተሰሶ ችግር ስሙን ሽመል የከረባ ጉዳሽ ነስ ሽር ሞሪታኒያ ውይ አሁን በሽ ገዚ ረዳ ያቀ ዋህድ